ጎፈሬው ጠንካራ ጎፈሬው ባለ ሀገር ጎፈሬው ሀገር ያቀና ክንደ ብርቱ ያረሰው ታይቶ ማይጨረሰው የፍቅሬ ዘር ማሳው ከተሜን አሳነሰው ነው ነው ለሱ ሙስና መስጠት ዝድቅ ክብር ዝና በዚህ ዘመን የታለና እንዲ ያለ ሙሉ ስብና ጉድ ጉድ ጉድ እኮ ነው ጉድ ጉድ ጉድ እኮ ነው ያ የጂጂረኛ ቁርበት ለባሽ ጀገኛ የሰው ልክ የሰው ማኛ